ሰው የለም በህይወት አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅጥፈት እማኝ ነውና የዲስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረግ አይታጣማ ይለካ እኔ ዲስ የስቀርጥሎይ ጃማይካ ቡማርሊ